ኸላንግ እባሂ ማቱር ወገምዋ ራስ ኸላንግ ተባሚ ሁናይገን ቢንገኑ ገምባዋ ገምፋነ ከማመዱ ቢረነቲ አማን ከምጋ ተባሚ ሁንቲ ቢህየ ፋህ እሃሩም ቢንገኑ ተሊፎሊ ገናነቴ